0: ባለፈው 10 ቦዬ ፊቸሪንግ ከዘሮ ቦዴ
1: ማለት ባበያን ኪቸር ነደብሰው ፖዛ ዲፍሎር
0: አዎ ዌር ሬዲ ቱ ዲሰንድ ራይት